ጤና ይስጥልኝ አድማጮቻችን፣ እንደምን አደራችሁ? ይህ የዋሊያ ራዲዮ ድምጽ ነው። የዋሊያ ራዲዮ በየሳምንቱ ቅዳሜ ከ10 እስከ 11 ሰዓት ድረስ በፍራይስ ራዲዮ ሽቱትጋርት ስር በ99.2 ሜጋሃርስ FM እና በካብል ደግሞ ለምታዳምጡት 102.1 ሜጋሃርስ ለሽቱትጋርትና አካባቢው በአማርኛ ቋንቋ የሚያሰራጨውን ፕሮግራሙን ጀመረ። ሐሳባችሁን ለአድማጮቻችን ለማካፈል ለምትሹ ግለሰቦች የስልክ ቁጥራችን 0711 640044 ነው። መልካም ቆይታ።

ጤና ይስጥልን አድማጮቻችን፣ እንደምን አረፈዳችሁ። የከዋሌዲዮ ኢትዮጵያ ድምፅ ሹስካት በአማርኛ ቋንቋ ከ10 ሰዓት እስከ 11 ሰዓት እየተጋጀ የሚቀርብላችሁ ሳምንታዊ ፕሮግራማችን ነው። ዛሬ ለቱ ቅዳሜ ነሐሴ 16 ቀን 2018 ዓ.ም እንደኛ ቆጣጠር ሲሆን እንደ ፈረንጆቹ 22 ኦገስት 2026 ነው። እንግዲህ አድማጮቻችን እንደተለመደው በስልክ ቁጥራችን 0711640044 ላይ በመደወል እንግዲህ የፕሮግራሙ ተሳታፊዎች እንድትሆኑ አስተያየታችሁንም እንድታካፍሉን ጋብዛችኋለን። መልካም ቆይታ።

እሺ አድማጮቻችን እንግዲህ ባለፈው ሮብ ይሄንን በዓል አክብረናል። ልጆቹ መዝሙር ከሰማችሁት ብዙ መልእክት አለው። እንግዲህ በዋናነት ይሄንን በዓል እንግዲህ ናዚ 13 ቀን ነው በየአመቱ የምናከብረው። በተለይ በዚህ መዝሙር ባህላዊ ብቻ ሳይሆን ሃይማኖታዊ መልኩም ይታይበታል፣ ይገለጽበታል። ጌታ በማስተማር በነበረበት ጊዜ ያው በደብረ ታቦር ተራራ ላይ ብርሃን መልኩቱን ክብረ መንግስቱን የገለጠበት ዕለት ስለሆነ ይህንም አስመልክቶ ከወንጌሉን መሰረት በማድረግ በተለይ በዚህ በማቴዎስ ወንጌል ላይ ብዙ መልእክቶችን በያዘ መልኩ ስርዓቱ እና መልእክቱ ይቀርባል። እንግዲህ ከዚህ ውጭ እኛ በተለይ ደግሞ በዚህ በባህላዊ መልኩ ካየ ነው ደብረ ታቦር ብቻ ሳይሆን ቡሄ ብለውም እንደሚጠሩት እናያለን። እንግዲህ ይሄ ቡሄ ከምን ቡሄ ማለት ምንድን ነው? አንዳንድ አባቶች ቡሄ ማለት መላጣ ነው፣ ቡሄ መጣ ያ መላጣ ገቤ ቀቦት እንዳይነጣ ያሉ ልጆችም ስለሚዘምሩ መላጣ ገላጣ እንደማለት ነው ብለው ያስተምራሉ። አዎ አንደኛ እንግዲህ የመግለጡን ነገር ካነሳን ከቡሄ በኋላ ክረምቱም እያለቀ ይሄ ጭጋግ የነበረው የአየሩ የአገሩ ሁኔታ ሁሉ ፈካ ፈገግ እያለ ስለሚመጣ ያንን በማየት ቡሄ መጣ ያመላጣ ሊሉ ይችላሉ። እንግዲህ በዚህ በዓል ላይ በተለይ ወደዚህ ወደ ባህላዊው ካየነው ከማግስቱ ወይም ከዋዜማው ከ12 ጀምረው ልጆቹ ሲጨፍሩ በየቤቱ ይዞሩ እና እንግዲህ ድሮ ሲሰጥ የነበረው ሙልሙል ነው። ምሉ የዛ ሳንቲም ወደኋላም ሳንቲም መስጠትም ይቻላል። እንደሱ ያንን እየተቀበሉ በየቦታው ልጆቹ ሲዘምሩ ሲያመሰግኑ ሲመርቁ ይውላሉ ያመሻሉ። በእርግጥ በዚህ ሰሞን ምናልባት ሌላ የምናስታውለው የነበረው እንግዲህ ዛሬ ከተማ ውስጥ ጅራፍ ገምደው ያጮሁ እንደሆነ አላቅም። ነገር ግን ከዚህ በፊት በከተማም እንኳን ቢሆን ወጣቶቹ ልጆቹ ጅራፍ በመስራት ሲያጮኩት እርስ በርስም ሲማቱ ሲጋረፉበት ይታይ ነበር። ከዚህ ጋር ተያይዞ በእርግጥ ይህም ቅድም ላይ ነው ለደብረ ታቦር ጋራም ተያይዞ ምሳሌ እንደነበረ ነው። ምሳሌነቱም ለዛው ነው የመጮሁ ሲጮህ ማስደንገጡ። በዚህ በደብረ ታቦር ተራራ ላይ ቅንድም እንዳየ ነው ብርሃነ መለኮቱና ክብረ መንግስቱ ተገልጦ ስለነበር ያንን እንግዲህ ለማስታወስ እነሱም ያንን የሚያንጎዳጉድ ድምፅ ያሰማሉ። ወደ ማታም ቀርቶ እንደሆነም ባላቅም ወደ ማታ ደግሞ ችቦ ሰርተው እንደሚያበሩት አለ። እንግዲህ ይሄ ብርሃኑም በዛ ጊዜ ለበራው ብርሃን ምሳሌ እንደሆነ ተደርጎ እንትን ይላል ይታሰባል። እና በዚህ መልኩ ልጆቹ ያከብሩታል። እንግዲህ በዚህ በብርሃኑ ምሳሌ ነው እንግዲህ የሚበራው ችቦ ማለት ነው። በዚያ ላይ ደግሞ ቅድም ለእንሳ እንደሞከርኩት ክረምቱም እያለቀ ወደ በጋ የምንሸጋገርበት ፀሐይ የምትወጣበትም ስለሆነ እንግዲህ በዚህ መልኩ ብርሃን እየመጣ ብርሃን እየወጣ ነው ለማለትም ያስኬዳል። ከዚህ በተረፈ ሙልሙሉ ያው ለጎረቤትም ለክርስትና ልጅም ለሁሉም እየታደለ ልጆቹ እሱን ይዘው ሲደሰቱ እየገመጡ ሲጨፍሩ ይውላሉ ያድራሉ ማለት ነው። ከዚህ ወጣ ባለ ቅድም እዚህ ልጆቹ ሲጨፍሩ እንደሰማ ነው ከትምህርት ቤት ጋር በተለዚህ በአብነት ትምህርት ቤቶች አካባቢ እንዲህ አይነት በዓላት በተለይም ይሄ በዓል
ደብዞቹ አባባል ለገለጻም የተማሪዎች በአል ተብሎ እንደሚቆጠር በዛ በአብነት ትምህርት ቤቶች ውስጥ ያሉም ተማሪዎች ከመድረሱ በፊት የዞሩ ሲለምኑ ከርመው የሚሰጣቸውን እህል እንግዲህ አዘጋጅተው በእለቱ በተለይ በደብረ ታቦርለት ቤተክርስቲያን አገልግሎት ላይ ያሉትንም ሆነ ለመገልገል የመጡትን ምዕመናን ሲያበሉ ሲያጠጡ ይውላሉ ማለት ነው። ለምነው አምጥተው ሰውም ግን እንደምታውቁት ደስ የሚለው ስለሚያውቅ ይህን ባህልና ስርዓቱን በዛ እያደረገ ተረፍ እያደረገ ይሰጣቸዋል። ያንን እንግዲህ አዘጋጅተው እንዳልነው ለቤተክርስቲያን ለተሳላሚ ሁሉ ሲያቀርቡት ሲያበሉት ይውላሉ ማለት ነው። እና እንግዲህ ቡሄ ባጭሩ ይሄን ይመስላል። እንግዲህ ከቡሄ ሙዚቃ ትንሽ ልጨምርላችሁ እና መልካም ቆይታ።

እሺ አድማጮቻችን፣ እየተከታተላችሁት ያለው ሳምንታዊው የኢትዮጵያ ድምፅ ዋልያ ሬዲዮ ነው። እንግዲህ በስልክ ቁጥር ደውል ከፈለጋችሁ 0711 6400 እና 3x4 ነው። አሁን አንድ መልእክት አለኝ፣ ወደ እሱ ሄዳለሁኝ። የፍራይስ ራዲዮ 30ኛ ዓመት መስከረም 19 በነሱ አቆጣጠር 2026 ይከበራል እና እንግዲህ በዚህ በዓል ላይ እንደምታውቁት ባላን አልፎ አልፎ እየተሳተፍን ቆይተናል። ይሄ ግን ያው የ30ኛ ዓመቱም ጊዜው ሙሉ ስለሆነ የእሱም እንግዲህ የእሱን አስመልክቶ የተቀረበ በዓል ነው። እንግዲህ ከ 15 ሰዓት ከ22 ሰዓት ይቆያል። ከሰዓት ነው። ስለዚህ ጠዋት ጉዳዮቻችንን እንፈጽምን ወደ ከሰዓት ላይ መገኘት እንችላለን። አሁን የኔ ጥያቄ በዚህ ላይ እኛ እንድንሳተፍ የምታግዙኝ ከሆነ ቦታና ስፍራ ለመያዝ እንድንችል ነው። ያው በምን እንሳተፋለን ካላችሁ ያው የኢትዮጵያችንን በተለይ ቬጌታሪሽንና ቬጋን የሆነውን ምግባችንን በማቅረብ ነው። ሲቃወጥ አያስፈልግም። ይህንን ማቅረብ የምንችል ከሆነ እና ምናልባት ቡና ማፍላትም እንችላለን። ስለዚህ ይህንን መልእክት ለማስተላለፍ ነው። እንግዲህ አድማጮች ቀጥታም እየደወላችሁ ቢሆን ወይም በሌላ መልክ በግልም መልእክታችሁን ታስተላልፉ ጠይቃችኋለሁ። ያው መሳተፍ ይኖርብናል። ከዚህ ውስጥ አብዛኛውን ጊዜ ከ20 ዓመት በላይ አብረን ስለነበረ በዚህ በ30ኛ ዓመት ላይም አብረናቸው በዓሉን እንድናከብር ለማስተዋወስ ነው። እንግዲህ በዚህ በዓል ላይ በተለይ የተለያዩ ዝግጅቶች ይቀርባሉ። ከእኛ ምግብ መጠጥ እንግዲህ ከገባንበት ከሱ በተጨማሪ ኦፕን ኤር የሬዲዮ ፕሮግራሞች ይኖራሉ። ይሄ ማለት ከስቱዲዮ ውጭ ነው የዛለት ሬዲዮ ፕሮግራም የሚኖረው እዛ ሆፍ ውስጥ ማለት ነው። ስቱዲዮ ሳይሆን እዛ ሆፍ ውስጥ ጊዜያዊ ስቱዲዮ ተሰርቶ ወይም ተዘጋጅቶ እዛ ነው የሚኖረው። እንግዲህ እዛም በዲጄ የተዘጋጁ ሙዚቃዎች ይቀርባሉ። ልዩ ልዩ ትኖች የ30ኛ ዓመቱን አስመልክቶ የተዘጋጁ ወይም ደግሞ በማተቢያ ተሰርተው የሚቀርቡ አንዳንድ ዕቃ መያዣዎች፣ ማንጠልጠያዎች ተጠቅሞ ትናንሽ ከረጢቶች ይኖራሉ። ምግብ ከኛ ውጭ ሌሎችም አሉ። ቀዝቀዝ ያሉ መጠጦችም ምናልባት የሚቆም የሚሞቅ ከሆነ ለዛ የሚመቹ መጠጦች ይቀርባሉ። ሌላ ኢንተረስቲንግ ፍላጎት ላላችሁ ሁሉ የስቱዲዮ ጉብኝት ከአንድ ፕሮግራም አዘጋጅ ጋራ ስቱዲዮቹን አንድ ሁለት ሶስቱንም ስቱዲዮች ማየት ይቻላል። ከዋናው ስቱዲዮ ጨምሮ ዋናው ስቱዲዮ ይዘለት ያው ነፃ ነው። ከኦፕን ኤር ከታች ፕሮግራሞቹ ስለሚተላለፉ ማለት ነው። እንግዲህ ሌላ ያው ከተለያዩ ሬዲዮ ፕሮግራም አዘጋጅና አቅራቢዎች ጋር የመተዋወቅ እድል ደግሞ ሰፊ ነው። ስለዚህ ተጠቀሙበት ማለት ነው። እንግዲህ ሌላ ዝርዝሩን ሁኔታ እንደ አስፈላጊነቱ ወደፊት እንገልጻለን። ለምን እያንዳንዷ ሰዓት ምን እንደሚደረግባት የወጣ ፕሮግራም አለ። ለጊዜው ይሄ ይበቃናል እና ባካችሁ እንሳተፍ በዚህ ባህልና ፕሮግራም ላይ ለማለት ነው። አመሰግናለሁ።

እሺ አድማጮቻችን ፕሮግራማችን እንግዲህ የተከታተላችሁት እንደሆነ ያየሁ ነው። እንግዲህ ከዚህ ቀጥሎ ደግሞ እንግዲህ ወደ ፍጻሜያችን ደርሰናል። እንግዲህ ለዕለቱ ካሰብነው ፕሮግራሙ የመጨረሻውን አጠር አድርጌ ቀርብላችኋለሁ። እንግዲህ ከዚህ ከበዓላት ዜናው ከጾመት ዜናው ባሻገር ሰሞኑን በተለይ ከማክሰኞ ጀምሮ የሰማና ያየን የቆየ ነው የድሮን ድብደባ አለ። ናሴ 12 ቀን በመቀሌ ከተማ የድሮን ድብደባ በመደረጉን እንግዲህ የተመለከቱ የአይን እማኞች እንዲሁም ደግሞ የክፍለ ሀገሩ አስተዳዳሪዎችና ኃላፊዎች እነ አቶ አማኑኤል አሰፋን የመሳሰሉት ለሀገር ውስጥም እንዲሁም ደግሞ ለውጭ ሀገር ለፈረንሳይ ዜና ወኪሎችም ሁሉ ማብራሪያ የሰጡበት ሁኔታ ነበረ። እንግዲህ ይህ የድሮን ጥቃት በመቀሌ አካባቢ የተለያዩ ቦታዎች ላይ ወድቋል በተለያየ ጊዜ እና ይህ የወደቀው ድሮን ቦምብም በተለይ ኮሃ ሀውልቲና ዳውሮ በተባሉት አካባቢዎች ወድቆ ሰላማዊ ሰዎች ላይ ጉዳት ማድረሱን የሕክምና ምንጮችም ከዛው ከመቀሌ አይደር ሆስፒታልም የሆስፒታሉ ዶክተር በሰጡት መግለጫ ላይ ወደ 14 የሚደርሱ ሰዎች ቆስለው ለሕክምና ወደ ሆስፒታሉ መምጣታቸውና ሕክምናቸውንም በመከታተል ላይ መሆናቸውን ገልጸዋል። እንግዲህ ይህን ጥቃት አስመልክቶ በትግራይ በኩል እንዲህ አይነት መግለጫዎች ቢሰጡም ከመንግስት በኩል ግን ይፋ የሆነ መግለጫ አላየንም አልሰማንም። በእርግጥ በደጋፊ ሚዲያዎቻቸው በኩል የተመታው መሳሪያ ማከማቻ ነው፣ ጦር ሰፈር ነው ምናምን እያሉ ድምጻቸውን አሰምተዋል። እንግዲህ እንደ ዜና ምንጮቹ ከሆነ ግን በዚህ የቦምብ በተጣለው የድሮን ቦምብ ምክንያት የተጎዱ ያሉት ሰላማዊ ሰዎች በተለይ ህጻናት ጭምር ህጻናት እንደ ዶክተሩ እንደውም አባባል 5 ዓመት ህጻናት ከ2 ዓመት ድረስ ያላቸው ህጻናት የዚህ የድሮን ጥቃት ሰለባ መሆናቸውን አስታውቀዋል። እንግዲህ ይህ የድሮን ጥቃት እንደምናስታውሰው ብዙ ጊዜ በገጠር ከተሞች በቤተ ክርስቲያናት፣ ገዳም፣ መንደር፣ ገበያ ላይ ነበር። አሁን እንግዲህ ሰሞኑን ደግሞ ወደ ዋና ከተማ ተሸጋግሯል እና እንግዲህ ጦርነቱ እስካልቆመና ጦረኛ ሀሳብና ሲስተም እስካልተለወጠና በሰላምና ለህዝብ ቅድሚያ የሚሰጥ ስርዓት እስካልተዘረጋ ድረስ እንዲህ አይነት መጥፎ ዜናዎችን እየሰማን ሰላማዊ ሰልፎችም የሰላማዊ ሰዎችም ቅርታ እየተጎዱ እንደሚሄድ ምንም ነቢይነት አያስፈልግም፣ ሳይታለም የተፈታ ነው። እንግዲህ ከዚህ ጋር ተያይዞ በሌላም በኩል ደግሞ እንዲሁ በወለጋም ሰላማዊ ሰዎች ላይ መንግስት በአካባቢው ባሉ የታጣቂ ኃይሎች ወይም ፋኖች አማካኝነት የደረሰበትን ጉዳት ተከትሎ በሰላማዊ ነዋሪዎችና ህዝቦች ላይ ጥቃት በተለይ እንግዲህ የመንደር ወጣቶችን በማሰባሰብ ከክላሽ እስከ ስለት መሳሪያ እና ቤንዚልና ክብሪት በማስታጠቅ ወደ ህዝቡ መኖሪያ በመግባት እንግዲህ የችቦለት እንግዲህ ቡሄን እንድናስብ እንደኋላቅም ቤቶቹን በሙሉ በእሳት ሲለኩሷቸውና ሲያቀጥሏቸው እንደነበረ እንግዲህ አይተናል። እና ጦረኝነት ሀገርም ለህዝብም ማበጅ በመሆኑ ሌላ መፍትሄ ቢደረግ ይሻላል ተብሎ ሊታሰብም ወደዛ የሚያስኬድ ነገር እስካሁን ድረስ ምንም ምልክት የለም። አለፈ ሳምንትም ለማየት እንደሞከር ነው የምክክር ኮሚሽን
ተብሎ የነበረውም ያው ጦርነትና ሰላም ለማምጣት ሳይሆን አሁን እንደምናየው የሚቀርቡት ሐሳቦች በሙሉ ሌላ ቅራኔዎች ሌላ ጠብና ክርክሮችን በሚያነሱ ርዕሶችንና ጉዳዮችን እንደውም ባለፈውም ለማለት እንደሞከርኩት ደግሞ እንዳው ከአቅማቸው በላይ የሆነ የሀገራዊ ነገርን የ120 ሚሊዮን ህዝብ ነገር 4000 የአንድ ፓርቲ አባላት ለመወሰን የሚሞክሩበት ሁኔታ ነው ያለው። እንግዲህ ታላላቅ ነገር ከሰንደቅ ዓላማ እስከ ሀገራችን ስም ድረስ እስከ ዋና ከተማውንም በተመለከተ ያሉ ብዙ የማይመስሉ ጉዳዮች ሁሉ የተነሱበት ነው። እና እንግዲህ ይሄ ከሰላምነቱ ይልቅ ወደ ሌላ ጭቅጭቅና የንትርክ ርዕስ የሚያዛውረን ሆኖ ነው እንግዲህ የታየው የተገኘው። ለማንኛውም ለዛሬ የዜናውን በተመለከተ እዚህ ላይ ይበቃኛል። ዜናዎቹን ያጠናከርኳቸው ነሐሴ 14 ቀን ቢቢሲ አማርኛ ከዘገበው በመነሳት ነው። እርግጥ የተስፋፉት ስትካከል ተጨመሩ ጉዳዮች ስላሉ ነው ያጠተናገረ ያልኩት። እንግዲህ መልካም ቆይታ በድጋሚ እመኝላችኋለሁ። መልካም ጊዜ ነው።

እሺ አድማጮቻችን እንግዲህ ለዛሬ ያዘጋጀነው ፕሮግራም ገባደደ ነው። ስለዚህ ለዛሬ ነበሩትን ፕሮግራሞች አዘጋጅ ያቀረብኩላችሁ እኔ ደሳለኝ አየለ ነው። እንግዲህ እናንተም የተከበራችሁ ዝግጅቶቻችን ተከታታዮች ከጠዋቱ 10 ሰዓት ከ11 ሰዓት ወይም እንደኛ አቆጣጠር በሾቹ ደግሞ ከ4 እስከ 5 ሰዓት ድረስ በተለያየ መልኩ በ99.2 ላይም በሬዲዮ ይሆናል ወይ ዲጂታል ካብል ኔትስ ወይ በዌብሳይታችን ወይም በተለያየ መተግበሪያዎችን በመጠቀም ሳምንታዊ ፕሮግራማችንን የተከታተላችሁን መላ አድማጮቻችንን ዋላ ኢትዮጵያ ድምፅ ሬዲዮ ዛሬ ቅዳሜ ዝግጅቱን እዚህ ላይ ያበቃል። ከዚህ ቀጥሎ የሚቀርበው ደግሞ በትግርኛ ቋንቋ የተዘጋጀ የሚቀርብ የኤርትራ ሬዲዮ ነው። አዘጋጁ ወድሜ ተስፋዬ ተክሌም እዚሁ በአካባቢያችን ይገኛል እና እንግዲህ እሱን ፕሮግራም እንድትከታተሉ የጋበዝኩ ሳምንት በሌላ ዝግጅት እስክንገናኝ ድረስ በእኔ በኩል በዚሁ ሰናበታችኋለሁ። መልካም ሳምንት። ጤና ይስጥልኝ።

ካብ ነፃ ራድዮ ስቱትጋርድ ዝፍኖ ራድዮ ኤርትራ እዩ። ራድዮ ኤርትራ ኩሉ ግዜ ቀዳም ቀዳም ካብ ሰዓት 11 ክሳብ ሰዓት 12 ብ99.2 ሜጋ ሄርስ ካብል ንዝጥቀሙ ከዓ ብ102 ብቋንቋ ትግርኛ ይፍኖ። ብኢንተርነት ዝጥቀሙ ከዓ www.freisradio.stuttgart.de ክትከታተሉ ይካል።

ሰፍናው ሂዱ ጠልዑና ተንየም ጎበዝ ተሰድዱ ወላሉ ሰርዲ አስላማይ ከሰናይ ወዲቁላ ደጋ ምንህሪ ወጣይ አይተሐበዋጋ እንዳበለ ፈጣውትና ተቀርቡ ዘሎ እቲ ብዜማ ሀገር ዘይ ህለል አቶ ብርሃን ሰጊ

0: ኩብራት ሰማዕትና ኣምባሬ ካብዚ ብምቕፃል ከዓ እዚ ብዶክተር ኣማኒኤል ምሕርታብ ከም ተቐትኮ ማለት እዩ ምኩርን ብኣካል ዘጋጠመን ኩሉ ገሊፅዎ ማለት እዩ። ስለዚ ዝውዓለ ንገርካ ንድዩ ካብዚ ብምቕፃል ከዓ መፅናዕትታት ብምክያድ ብኣካላት በዓላቶም እውን ዝሓለፍዎ መቐፀልታታት ብሰብ ኣስመራ ንለውጢ ደቕ ዘለ መፅናዕትታት ኣሎ ካብቲ ናብ ኣታል ሓቢርና ንከታተል ሞ እቲ ትሕዝቶ ከመይ እንታይ እንታይ ይብል
1: ፈመደብ ኣብ ፖሊሲታት ቁጠባዊ ስርዓት ህግደፍ ዘውረዶን ዘሎ ዕንወት ኣተወኪልና ክንዘራርብ ኢና። ከም ዝዝከር እቲ ዓንዲ ሕቆ ቁጠባዊ ስርዓት ህግደፍ ኣብ ምዝመዛ ተፈጥራዊ ፀጋ ወፃኢ ሓገዝን ስርዓት ህግደፍ ዘመሓድረው መርበብ ዝእከብ ኣታውን ቀረፅን እዩ። ገለ ኣብነታት ንምዝኽኻር ካብቲ ናይ ዝሓለፈ መደባትና ኣብ ማእድን ሃገር ኣብ ወፃኢ ካብ ዝቕመጡ ደቂ ሃገር ዝእከብ 2000 ምስግጋር ደቂ ሰባትን ኣፅዋርን መሸጣ ሓሽሽ ምዝባዕ ሸርፊ ወፃኢ ትራንዚት ንብረት ግብሪ ካብ ምግፋፍ ዓሳ ካብ ግብፃውያን ስዑዳውያን ማለት እዩ መሸጣ ገመልን ካልእ ዘይጠቐስናየን እዩ። እዚ ኣብ ላዕሊ ብከፊል ጠቂስናያ ዘለና ኣታዊታት ብባህሪኡ ተሳትፎ ህዝቢ ዘየድልዮን እቲ ዝርከብ ኣታዊ እውን ብዘይቁፅፅር ኣብ ካዝና ዓመፅቲ ብቐሊሉ ዝኣት ብምዃኑ ተመራፂ መኢላ ይገብሮ። እቲ ንህዝቢ ተባሂሉ ብለገስተይ ሃገራት ዝምጠው ሓገዝ እውን እንተኾነ ብርግፅ ሙሉእ ብምሉእ ሲትረፍ ብከፊል ኣብ ጉቡእ መዓላ መውዓሉ ዘረጋግፅ ሰነድ ንህዝቢ ዝተዘርግሐ ክዛብ ዘየለ ካልእ ምኹኑይ መንገዲ መኻዕበቲ ጅባ ዲክታተር ምዃኑ ዘጠራጥር ኣይኮነን። እዚ ኣብ ሃገርና ኤርትራ እንሪኦ ዘለና ቁጠባ ውድቀት ውፅኢት ናይቲ ኮነይ ኢልካ ዝተነድፈ ኣብ ረብሓ እቲ ስርዓትን መራሕቱን ኣማእኺሉ ዝተነድቀ ቁጠባዊ ቅርፂ ክኸውን ከሎ በቲ ሓደ ድማ ብክኢላታት ደቂ ሃገር ተነዲፎም እንተኾነ ግድና ንተግባራውነቶም በቲ ስርዓት ድልውነት ዘይረጋግፅሉ ፕሮጀክትታት ተወሲኽዎ እንሆ ጉዕዞ 35 ዓመታት ኪኖ ጉንበት መፀ ንሰሙን ንምሰል ጎደናታት ኣሸብሪቕካ መኸወሊ ድኽመታትካ ዝግበር ጓይላን ፍሹል መደረ ጥፉሻት ዝረኣናዮ ምዕባለ ብመንፅር ትዝብታትና የለን።
0: እምበኣረይ ኩብራት ሰማዕትና እወ ኩሉ እቲ ቁጠባዊ ትሕዝቶ ማሕበራዊ ኣገልግሎት ዝሓለፈ ብዛዕባ ናይ ሳሊናን ማዕድናዊ ሃብትን ዝተጠቕሰ ነይሩ። ስለዚ ካብ ክስሕጂ ከዓ እዚ ጉጅለ እዚ እንታይ ይገብር ኣሎ ኩሉ ሳዕ እሱ ክድገም ካልእ ስለዘይሰገርና ኣብ ካልእ ስለዘይገርና ግን እንታይ ክንገብር ኣለና ኤርትራውያን ደጋፍን ተቃዋምን ጥራሕ ዘይኮነስ መጀመርያ ልዕሊ ኩሉ እቲ ቆሪፁ እንተላዒሉ ዘሎ በደልን ግፍዕን ናይዚ ኣፅናቲ ዝኾነ ጉጅለ ብመትከል ኣብ ጥርናፈ ክኣምንን ተጠርኒፉ ክጓዓዝን ድኽመታትን ሕመቕን ናይ ተቃውምቲ ምባል ዘይኮነ ንዑ ፈዊስካ ክሕይል ኣለዎ ዝበሃል ኣካል ኣብዚ ተወደቡ ኣብዚ ኣይትወደቡ ዘይኮነ ዘሎ ሓይሊ ተጠርኒፉ ክሰርሕ ክቃለስ ክኽእል ኣለዎ። እተዘይኮነ ግን ከምዚ ዝተጠቕሰ ቃል ድሓን ንቐፅል ሞ ካልእ እውን ኣሎ ን ድሕሪኡ ቐፅል ከዓ ብስፍሕ ዘለተመኩሮካ እንታይ ክብል ክርአና
1: እምበኣር ኣብ መእተዊ መደባትና ከም ዝገለፅናዮ ንሎሚ ገለ ንፍሹል መደበት ፕሮጀክትታት ኮነ ኢልካ ዝግበሩ ካብ ግብረ ሽበራ ፈሊኻ ዘይትሪኦም ምዕፃው ህዝባዊ ሰርቪሳት ከም ማይን ኤሌትሪክን ዘራእቲ ሓሸሽን ካልእን ክንዘራረብ ኢና። ናይ ሎሚ መደብ ሒዙ መፂልና ዘሎ ጀስትስ ዋን ገለ ብዛዕባ እዚ ግን መእተው መደብ ኢለ ገሊፅ እየ ዘለኹ ብከመይ እዩ እዚ ማይ ናይ ብሓቂስ ማይ ሕፅረት ኣሎ ድዩ ኣብ ኤርትራ ብፍላይ ድማ ኣብ ከባቢ ኣስመራ ኣብዝሓለፈ ነዊሕ ዓመታት ዝህባ ዝነበራ ናይ ግልጋሎት ማይ ዝህባ ዝነበራ ኣካላት ከ ናይ ብሓቂ ማይ ነፂፈን ኮይነን ድን ወላስ እንታይ ትውስጠ ዝኡ ንምንታይ ዕላማ እዩ እዚ ክንትንትኖ ግድን ክኾነና እዩ። ሓውና ጂኤምሲ ኣብዚ ዙርያን ካልእ ትብሎ ነገር እንተለዓለካ ኮይኑ ዕድል ንዓኻ ክበካ።
2: ሰላም ሰላም፣ ከመይ ውዒልኩም? ኣብዚ ጃስቲስ ናው ኣልዒልዎ ዘሎ ኣርስትስ ምናልባት ነቲ ደየ መዛዝን ወይ ስቂሉ በቲ ስርዓት ተጎሲሱ ዝኸይድ ሰብ ኖርማል ክመስሎ ክእል ግን ማይ ማለት ሓደ መሰረታዊ ነገር እዩ ኣብ ሂወትና። ብደይ ማይ ሰብ ክነብር ኣይክእልኒ። ሕጂ ኣብ ዓድና እቲ ፍሉይ ዝገብሮ ነገር ማይ ኣይኮነ ተሳኢኑ እንታይ እቲ ብክልተ ነገር ገርና ክንሪኢ ኣለና። ሓደ እቲ ዘይብቁዕ ምሕዳራ ዝፈጠሮ ድኽመት፣ ከምኡ እውን እቲ ናይ ውልቀ መላኽስና ሓሳብ ናቲ ህዝቢ ብናይ ናብራ ቅልውላብ ከተጨናንቆ ስለ ዘለካ ነቲ መሰረታዊ ነገር ክትዓፅወ ኣለካ። ሕጂ ሓደ ካብኡ እንታይ እዩ? ማይ እዩ። ማይ ማለት كما رأست وين لا على جبوني إحنا عند لا جبرنا نبزي معوب الزمن زعبا ماي كنزارب هزبنا ورجو ودلو سنة ماي سقع خندي أسقع قمخان تجنزيم لنا نزارب دلنا برب قال علم زعبا ماي تريفي من زارب تأيو تأملوا للون خبرنا خديم بحرنا قالوا أم قت ترجم خيدو حجي تسرعت حالة خابت ستقوم الميلان تأيو نقولنا رد أخون نتي رجي ودخيد النبرة تقلوا الشعر حني من قستي بريد خونه يكون أفلطو بريد خونه يكون مور راس نيت الزنحة جبار إيرتراوي جبار يمدلوه سيفل اليوم بعلم كحزوه بمخالهم كندي متاعي عنوتي فتيرو حج حدا خاو النحر الأرينا نابنت أبتي كباب بارتبلت حج دفس ما يالله حجي أنت ما ينتهون يدفس النحر لنا بدأي بقع زمل كوتا أكل ترجع خفر لهم التبوم صارمو كابين أبي تزرجي حقيد ما نات تتسأل تلو ميم تونكي لا تاتنور نتي كارتانة كتما أسمرة تحت ما زكى جابت نبر مسكف لما يتحيزو دخيت سرقة تقع تخونك سيلك تقع تنيها مجمرتا كف لما يحبرو داتيلا نحركهم داتيلا يحبرو ستح حاجة سرحي حجي دفع سلا دخوع تنبرو ببرخة سرقة خوع تمالتا يكون كل تببين مويا ما تيم بتنتم شو بالو تبوي قول في إلكتريك يقول فينا مسمار تليفون يقول في خرطم تما بيلمو عبد جدا دعجر قراتهم كعريو خليهم أيقولن مهنياتو أتك عريو زخ النبر أكل تسأل تيلي إذا نقدر زي ببني شيفخة من لابلة كابقول صور وتسأ خوينه إذا نمان مفتو خوينه ناتي كونة يلو دقو برو تي والكاوي تناي والكام الكات حاسوا بدي حريت كونة بسرح النبر ما تشي إلو ماليشو تقال بيتو عفتوش تعدي حجة أبسع زي بروجكت عدها له البهلال حجزو بروجكت عدها له مسمارات ماي مزرقح نبقى زاوتي يدبل حجم ملو معلتهم خوعتو لو علتر يعني أنا بعلي أسمار خير أسلا زرق هم مالتي قل ما يلا حج زينة برا كقبرن يحرفتون الله قوانهم أشعر الله ويلكون استخد قبر تخلي خان ناتز نامرس أبي يخيدو نزب الحطوش من يدم اللسو أسمار أسي خقولت أني حج جاستس ما يفسس ينيرو حج تدفسس نامرا ما يسي ما أبي يخيدو حج تأخذ يوري دولة ما يات كله كتراني دهار ما يكت كتر كلها نتنيتو فطر وحزي ما يترى يكون كان كتير كان سبتوت موديل خان تيلا إلى بقع كبتي قاصوت بعبي حرش يا خد قتل لها حجتي جنوسايد سور جنوسايد أب ماين سبت رأيي كون إن كلها إن مريتي إن كلها إن حرش أي إن كلها إن كابتي نايز قبي الفطوراتي دعت لهم حدا وحزروا بع كاب قطر ناب قطر كيت كلنا تونا يتفطر مسرح حلو نزك كتير كخد أكو بغلقة بس مسرح زحلي فدق الله بنبرة قطعت نايت مريت يتطول بالله حجي كم رد يكون وصدو ولا أبرة خات أفيقها مجد ربع نحر خيبك، أبتخاب برواس زنبر هزب خمدا لوسي، ما يتوفوت أروح صنعه أكايدا، ما نيدخل لك زي سب، أبتخاب ما يزول لو زنبر، جن عند لا جبرنا بعالة أرماد خمدا دخان مرحون نجيرناي، ما يناب سبع متين سبين أبت مايك خيدو لويلنا،
3: وحسنات قرب ما ينمرق جاسك انتي حسب،
4: عند أجدنا سعادة مجد دخان زارا ولا دلنا. سب أما إذا لو يتخيل مرمى أبسب إذا لو أخمسي يقولون
2: هراي أتي وانا ختم أسمرة كنزارة من الحرة أخوين أسمرة مالسي حانت خابتان عزين معولات لعلي 300-400 أكتف فابريكاز نبرة هاقره مزعبا نايماي كونتات كنزارة بتخوين أخاني مزيارة أب تاريخ ختم أسمرة تقول ما تحف كتب قصواته هولي هم نايمة مهر إساق إسف معبالة نايمايسي كاب جزين أب جزيس انتاي تقنانا تقوبرولو انتاي وسخنا تقوبرولو يمتي قطر نبرا سبن ختم أخسر رح كنبر مسمتا بزحوق وطل هزب خوصر جمرا يتي مازاقا جابتون قولني قولني ماي نخيش قار سبتا باهيلو قولني قولني إسار رح نيرو سلازي ناي ماي عرستون كامير استلعيلا يفلت النيرو حجكو ازو قولو خيدوس تم عباس مارس حالة حالة زيس انتاي لوم محلو كم فيستوس مارا قرورو بلني مانياتو كم في ستوغيرو استبدل لنكا بترجع اي حدرو على حنس باسات انا نستقل تم تم تميل خرورو ويلو خيد ينوكل نعوخه تعر مديس كادولو تصق ما زحج انتايو كابتي نورمال ني حرسه كونو بروز خيل كونتات اوطيخه اب حاله طبيب موطي لي بلا عقل صبتاو زونه نابره خنت نبر مغباري حج لك انا ما يوقع يا بسمره اتي فانيا تراخات كل تعبيشي حجي حاله حاله غزي أبتهم أقول صبغ لهن دي البهل أتي معباس نيت فانيا تراس نمن حجزون فلتر يوم نوتهم أبى على أورطة حليب دك شم دلوا حموم التقيمهم بركة كل كل كشين حرة خوين حاد حموم ما يكون لولو أبتهت عرات أزون حدا أزيد حفرن زلونسون دع ዝሕዝን ነገር እዩ ቀደም ስኑ ሕሙም ሲ ፍሩታ ሒዝከ ኣትበፅሑ ነርካ ሕጂ ማይ ሩኳን ሒዝከ ኣትበፅሑ ኣብ ጎረቤትካ ንድሕርዳ ክዳን ሓፂበንስ በላይ ትድፎኦት ማይ ክንጓል ሓወይ ወይ ወዲ ሓወይ ሕክምና ደቂሱ ኣሎሞኒ ንቐልቀል መድፍእ ኮኑ ክበፅሐሉ እዩ ድበሃል እዚ ኮትዕረ ተራ ዕለታዊ ናብራ ኣብ ኤርትራ ንነብሮ ዘለና ናብራ እዩ ሕጂ እንደይ ሰሚዒ ከይለ ትፈልጥ ዘረባ ክሰምዕ ከለካ ኣክንዲ እየ እዚ ሓሶት እዩ ምባል ሕተት ከትካሊ ትፈልጥኹም ከዓነ ብዓይነይ ዝረአ ኮይኑ ምስክር ኣለኹ ንሕሙም ሲ ማይ ሩኳን ሒዝከ ካ ትበፅሑ በርከ ሸቃቅዕፁ እዩ ማይ ኣለን ሕሙም ዝኣክል ብካልእ ምክንያት ሕማሙ ደቂሱ ሲ ተወሳኺ ብዛዕባ ማይ ዝሓስብ ምክንያት ተፈጥሮ ይቀልቀል ክወፅእ ኣለዎ ሸቃቅዕፁ እዩ ሕጂ እዚ ለንቅነ ምዕባ ስፋኛትራ ዝፈጠሮ ማይ ምስ ወቕዐ መዓት ናይ ግብረ ሰናይ ምንቅስቃስ ይቀኒፍ ተዓዲ እዩ ኣታ ክስቶኮ ሕክምና ደቂሱ ዶ ንማላእ ኣሉ እስኪ ሰንከሎ ሓሓፊስካ ካብቲ ፋኛቱራ ዕባሲ ንሸቃ ክከይድቀኒ ንሕክምና ኣብዚ ደረጃ እዚና ወዲቕና ዘለና ሕጂ እቲ ፕሮጀክት ዓዳሃሎ ዝበሃል እሰርሐሉ እቲ ዝሰርሖ ዘሎ ስራሕ ግን ነታ ባቡር ኣብ ሓዲድ ተሰቂላ ክትከይድ ተሰርሐት ብሰማይ ክሰዳ ሓስባሉ ማለት ከም ከምኡ ጌርና ንረዳእ እዮም ምክንያቱ ነቲ ዝነበረ ኣክንዲ ፀጊንካ ኣክንዲ ድውሰኽ ወሲኽካ ነቲ ዝነበረ ኣክንዲ ተቐፅሎ እንድሕራ ነቲ ዝነበረ ደዋቢልካ እንታይ ብቕዓት ኣለካ ኢኻ ሞስካ ካብ ኢኻ ክተምፅእ ደይፀናሓካ ብቕዓት ነቲ ብቕዓት ዝነበሩ ከዓ ሰጉግካ ኢኻ ገባር ኢልካ ካብቲ ናይ መንግስቲ ትካላት ስለዚ እንታይ ዝኣመኑ ኹን ዳ ሕጂ ኣነ የቕሬታ ይስማዓኒ ብዙሕ ነገራት ምክንያቱ እቲ ህዝቢ ሲ ደቁ ከፊ ኢሉ ነታ ዝምንያ ነበረ ናፅነት ዝብላ ብሂወት ሰብ እያ መፅያ ብሂወት ሰብ መፅያ ክተብቅ ሕጂ ማይ ተሳኢኑ ክበሃል ከሎ ደሙ ድኸፈለ ህዝቢ ኣዝዩ ድሕዝን እዩ ካልኣይ ከም ርዱእ ነገር ከን ውሓልኩም ዘረባ ኣብ ሓደ መፅናዕቲ ተሳቲፈ ነረ ኣብ ስመራሲ ኤች ፓይሎሪ ዝበሃል ሕማም ስካበ እዩ መፅኡ ኣብ ኤርትራ ይነበረን ቀደም ሕጂ ብክፍሊ ሚኒስትሪ ማዕድን ዝተዳለዎ ኣብ ትሕቲ ሚኒስትር ጥዕና ሲ ሓደ ፕሮጀክት ነይሩ እሞ ማይ ይፃረ ተባሂሉ ሕጂ ሓደ ሰብ ተመዚዙ ነዚ ነገር እዚ ቀፃሪ ናይ ስመራ ዩኒቨርስቲ ምርቕ ናይ ኬሚስትሪ ዒንወይ ልዕሊ 20 ትካላት ንክዕሸጋ ዝገበረ ጉድለት ተረኪቡ እቲ ጠንቂ ናይ ኤች ፓይሎሪሲ ኣብቲ ኬሚካል ናይቲ ማይ መፃሪ ተባሂሉ ዝግበር ምክንያቱ ኳሊቲ ኮንትሮል የለና ኣብ ታዓዲ ኳሊቲ ኮንትሮል ንሕር ደየላ ኣብ ሓደ ትካል ናይ መንግስቲ ኩሉ ነገር ፋሉ ኢሉ ድኸይድ ኤክስፓየር መግቢ ክስየ ትኽእል እዩ ብዙሕ ነገራት እዩ ዝግበር ምክንያቱ ሓደ ስሩዕ ቁፅፅር ናይ ትካላት ዘይብሉ መንግስቲ ዓማፂ ዝኾነ ነጋዳይ ክፈጥር ዘለዎ ዕድላት 99 ምክንያቱ ናይ ምቁፃር ብቕዓት የለን ናይ ግብሪ ምእካብ ብቕዓት የለን ስለዚ ኩሉ ነገር ካብ ትሕቱ ካብ ቁፅር ወፃኢ ስለዝኾን ኩሉ ይፋሉ ድኾን ስለዚ ናብዘ ናይ ማይ ፋብሪካ ክንምለስ ዕስራ ኣነስ በረ ክንደአን ብዙሕ ዘለዎ ናይ መስለኒ ነይሩ ኣብ ኣስመራ ከባቢሲ ዕስራ ተዓሽገን ድገርመኩም እዛን ዕስራ ምስ ተዓሸጋ መጀመርታ መን ተኣሲሩ ነቲ ፕሮጀክት ዝመርሐ ሰብ እዩ ተኣሲሩ እቲ ፀገም ተፈሊጡ ከብቅዕ ነቲ ፀገም ዝረከበ ሰብ ኣክንዲ ምምዝጋን እስር ቤት ይጋጢሞ ድሓር ግን ተመሊስና ተረኣና እተን ዕስራ ናይተን ካልኦት ንግደፎ ናይተን ዕስራ ተዓሽገን ነበራ እዚ ታሪክ ናይ ከተማ ኣስመራ እዩ ኩሉ ሰብ ሓቲቱ ክረጋግፆ ድኽእል ብድሕሪት ብምልኦምቶም ላዕለዎት ሓለፍትዮም ድውንኖን ፀኒሖም ዘንማይ ምትእስሳር ኣለዎም ምስኦም ገሊኦም ቀጥታ ብፊሊጶስ ዝውነና ገሊኦም ብገላ ላዕለዎት ሓለፍቲ ዝውነና ገሊኦም ብሽም ቤተሰቦም ገይሮም ራንድ ገብሮ ትካላት ፀኒሑ ሕጂ ካብዚ ደዓ ብብልሽውና እሞ ካልእ ሓንቲ ብልሽውና ዝደሓን ይሃሉ ሞ ብማይ ንሰብ ብማይ ጌርካ ተጥፎ ማይ ኳ ሓደ መሰረታዊ ነገር እዩ ከምዚ ጃስቲስ ናብ ክልዎ ፀኒሐኩም ማይ ሲ ናይ ሓደ ናይ ምንባር ብኣታ ኮ እዩ ሕጂ ንሕና ንሓቶ ዘለና እንታይ እዩ እቲ ዝነበረ ማይ ሲ ኣብ ይኸይዱ መልሲ ከምፅሉና ዝኽእሉ ጉዱሳት ኤርትራውያን እንተለዉ የምፅሉና ንምንታይ እዩ ኣብ ኤርትራ ናይ ማይ ፀገም ዘይነበረ ሲ ሕጂ ኣብዚ ሰዓት እዚ ንሕና ብዛዕባ ማይ ኣርዒዕና ክንዛረብ ተደሊ ዘሎስ ንምንታይ እዩ እዚ ናይ ነፍሲ ወከፍ ዜጋ ሓላፍነት እዩ እዚ ስኢልካ ደጋፊ ተቃወሚ ገለ ዘይኮነ ብዛዕባ ምንባር ኢና ንዛርብ ዘለና ብዛዕባ እቲ ጎዲሉ ዘሎ ኣብቲ ውሽጢ ዓዲ ሰኣን ምሕደራ ድዩ ናይ ዓለም ተፈጥሮ እዚ ግሎባል ዎርሚንግ ዝፈጠሮ ድዩ ትጉድለት እንታይ እዩ ይቀኒለይ ኣብዚኣ ዘረባይ ክዓፁ
1: እቲ ማይ ናበይ ከይዱ ዝብል ሕቶ የልዕል ኣሎ ብሓቂ እቲ ንመትንታት ከተማ ኣስመራ ዝነበረ ካብ ማይ ነፍሒ ዝብገስ ወይ ድማ ካብዚ ናይ ተኮር ዝብገስ ናይ ዓዲ ሸኻ ዝብገስ ማይ ዘይብሉ ኮይኑ ድዩ ወይስ እቲ ንሱ ዝህቦ ዝነበረ ጠለብ ማይ ምስ ዕቤት ከተማ ኣስመራ ዘይዳረግ ኮይኑ ድዩ ኣስመራ ራስ ካብታ ንፈልጣ ዓብያርያ ኮይና ህዝባ ተጠቀምቲ ናይቲ ማይ ወይ ነበርቲ ናይቲ ከተማ ኣስመራ በዚሒ ኮይኑ ድዩ ማይ ውሒዱ እዚ በዓልና ንነብሮ ዘለና ሂወት እዩ ንሪኦ ዘለና ሂወት እዩ ስድራ ቤታትና ዝነብርዎ ዘለዎ ሂወት እዩ ስደት ከም ሕሱም ዘርኢ ይወፅእ ኣሎ እቲ ሰብ። ስለዚ እዛ ዓቢ ከተማ የለን ዓበይቲ ትካላት ማይ ክህልካ ዝኽእላ ትካላት የለዋን። ኣብ ሓደ እዋን እዚ ቀረባ እዋን ኖት ሞር ዳን 6 ወርሒ 7 ወርሒ ይገብርኒ ሓደ ሰብኣይ ኣብስመራ ይመውት እሞ ደቁ ካብ ዝክቐብርዎ ይኸዱ ማእኸል ከተማ እዩ ማይ ይሰኣን 200 ይኸፍሉ ስለ ዝኾኑ እዞም ሰባት እዚኦም ነቲ ምምሕዳር ከይዶም ማይ ንኽፍነወሎም በቶም ነበርቲ ናይቲ ከባቢ ማለት እዩ ተመኺሮም ከይዶም ኣይገርምኩም ና 12 ሰዓታት ተፈቒዱሎም ማይ ዘለዎም ፊስቶታት ንክመልኡ ማለት እዩ። እቲ ሕብረተሰብ ናይቲ ከተማ ናይቲ ከባቢ እዚ ኣቦይተ ወልደስ እንኳዕ ሞቱ ማይ ረኺምና ኢሎም ምሞት ንሞት ኣቦይተ ወልደስ ኣመስጊኖሞ። ምክንያቱም ኣቦይተ ወልደስ ኣላ ዝሞተን 12 ሰዓታት እቲ ማይ ተኸፊትሎም ፊስቶታት ኩሉ መሊዩ እቲ ህዝቢ ማለት እዩ ሕብረተሰብ ናይቲ ከባቢ ተነጊሮ። ሕጂ እንታይ እዩ ዝግበር ዘሎ ማለት እዩ ኮሎኔልካ ሰብ ምስርጥ ኣይዝግበር መደባት እዩ ኣቴንሽን ናይ ሰብ ናብ መሰረታዊ ነገራት ማይ ልቺ መፅያ ልቺ ከይዳ ክፖን ብዙሕ ነገራት ክንዛረብ ንኽእል ኢና። እዚ በቃ እዚ ካብ ግብሪ ሽበላ ፈሪካ ዝረአ ነገር ኣይኮነን ቱ ቢ ኦነስት። ክራማት ሓፂሩ ክበሃል ክእል ክራማት ማየ
0: ኩብራት ሰማዕቲ እምበረይ እዚ ከምዚ ሰማዕና እዩ። ዝኾነ ኮይኑ ማይ ኣብ ኤርትራ ዘሎ ሓደ ንህዝቢ ኤርትራ ናይ ምፅናትን ናይ ምዕናውን ከምቲ ተጠቕሰ እዞም ቀተልትን ኣፅነትን ዝኾኑ ብገንዘብ ንክድልቡ እቲ ትካላት ከምቲ ተጠቕሰ ማለት እዩ ብውልቀ ማይ ዝሸጡ እሞ ኣብ ምስቲ ማይ ዝዋፈር ሕጂ መፅናዕቲ ተገይሩስ ሃገራውያን ቁንዓት ከም ዘለዉ ኣብዚ ክንርኢ ኣለና መርመራት ተገይሩካ እቲ ጉዳይ ተረኪቡ ነዚ ዝተኣስረ ማለት እዩ። ስለምንታይ ከምኡ ግበራል እንተኮይኑ ግን ሃገርን ህዝብን ንምፅናትን ንምዕናውን እዩ ትካላት ዓፂኻ ብማይ ምስማም ማለት ከዓ ዘርኢ ንምሳሌ ኣብ ሕጂ ገለ ክፋል ኣብ ሓደ ሃገር ንሓደ ሕብረተሰብ ንምፅናት እቲ ሕብረተሰብ ዝሰትዩሉ ንኸይፋረዩ ደቂ ኣንስትዮ ንኸይፋረያውን መርፍእ ወጊካ ዝግበር ዝነበረ ገለ ማለት እዩ ኣብቲ ናይ ኤርትራ። እዚ ግን ጉጅለ ህግደፍ ከዓኒ ናሕና ዝመስል ዘይናሕና ግን ዝቐትል ናይ ምፅናት ዝገብር ዘሎ እዩ ከምዚ ገለገለ ተዛርብቲ ቀደም ኢሳያስ ንኤርትራ ምስከደሲ ባኒ እስራኤል ክሕከም ምስከደሲ እስራኤላውያን ሲ ኣብ ሓንጎሉ ከምዚ ናይ ክስታይት ገይሮምሉ ኩሉ መንእሰይ ኤርትራውያን ሲ ከምዚ ናይ ሓማስ ምንቅስቃስ ክኮይኑ እዩ ዝረኣዮ ዘሎ ዝብል ብሂላት ኣሎ። ስለዚ እዚ መስርሕ እዚ ጉጅለ ህግዳፍ ከዓ ይሰርሓሉ ዘሎ እዩ ማለት እዩ። እሞ ነዚታይ ኢና ክንገብር እቲ ኤርትራዊ እንታይ ኢና ክንሰርሕ ሲ መፀዋዕታ ካብ ምፅዋዕ ካብዚ ዝኸፍእ ካብዚ ሓስም ካብዚ ዝገድድ ከዓ ነገራት የለን። ምክንያቱ ቅድሚ ሕጂ እውን ኣምፂና ነርና መርፍእ ሲ ናይ ሓደ ናይዚ መርፍእ ናይ ሕማም ኤች ኣይቪ ካብ ራድዮ ወጋሕታ ቅድሚ ሕጂ ዝፈኒናዮ ነርና ማለት እዩ ብከምኡ ጌርካ ናይ ምፅናት መለስ። ስለዚ ህዝቢ ኤርትራ ናይ ምፅናት ዝግበር ዘሎ መስርሕ ካብ ዝኸፍእ እንታይ እዩ ዘሎ ሞ ኣነብዙ ብዝኾነ ካልእ ከዓ እስኪ ዶክተር ኣማኒኤል ከዓ ተወሳኺ ርእቶታት ኣሎ ሞ
5: 94 ዕልዋ መንግስቲ እዩ ርእሳያስ ሰብ ዕልዋ ንግዲ ኣይርዮን እዩ ግን ኣብ 84 ዕልዋ መንግስቲ ገይሩ ነቶም መሳርሕቲ ዝነበሩ ፓወር ቤዝ ዘለዎም ሰባት ኣልይዎም እንታይ ዝብል ኣምፅኡ እዚ ዝሑል ደም ውዒ ደም ክንትክኦ ኣለና ኢ ንበዓል መን ኣምፅኡ ንበዓል ማንኪ ሓጎስ ክሻ ነዞም ዝበሃል ዘሎ ህግደፍ ዝበሃል ዘሎ ፈጢርዎ ሕጂ ኩሉ ግዜ ኢሳያስ ፅልኢ እናፈጠረ እናሳሰየ ይድኸ ነቶም ናይ ቀደማት ኣፀጊዕዎም ነዞም ሓደሽቲ ከዓ ተጠቂሙሎም ኣብ ታሪክ ተመፂና ንድሕርኢናዮ ከዓኒ በዓል ዓልሰይ መስፍን ሓጎስ እብራሂም ዓፋ እዚኣቶም ቀዳማት ኣርካና ዝነብሩ ነዚኦም ኣሊ ንመን ኣምፅኡ ወዲ ሰሎሙን ስብሓት ኤፍረም ብርሃ ነገር ዝገ ስለዚ ታሪክና እሲ ስለዘይ ንሪኦ ዘለና ኢና ደኣንበሪ እቲ ፓተርን ኩሉ ነይሩ እዩ ንሕና ስለዝሓመቕና ኣብ መንደቕ ተፃሒፉ ከሎ ክነንብቦ ይከኣልና ሕጂ ከዓ ነንብቦ ዘለና ኢና ናይ ብሓቂ ንፈልጦ ዲና ነዚ ስርዓት ክዱ ግዜ ሰብ ዝዛረብ እዩ ሕጂ ንፈልጦ ኢና ዝ ናተይ ግርዲት ኣይንፈልጦን ጥራሕ ዘይኮነ ሲ ኣበይነይቲ ኣዘላ ተኣኪል ለሂልናቱ ኣበይነይትን ተሃሪምናዮ እዩ ዝሕምሞ ጌና ኣይሰኣልናየን ኣለና እዚ እቲ ድኽመትና ስርዓት ተውድቕ እንድሕ ኮይንካ ሲ እታ መላግቦ ዊክ ፖይንት እንድሕሪ ክትፈልጣ ዘይክኢልካ ኣዝያ ፀጋሚት እያ ንኣብነት ሕጂ ሓደ ሓረስታይ እንድሕሪ ርኢካ ከመይ ጌርካ ዕንጨይተ ትፍልጥ ንድሕሪ ኢልካ እዚ ዋ እታ ጉንድም መምፃእ እያ ብለካ ተምፃሉ እታ ጉንድም ምስ ምፃእካ ኣብያ ተዓቐ ዓፀቕ ብለካ ዓፀቕ ማለት ብእንግሊዝ ከርነል ማለት እዩ ሕጂ ፋስ ኣምፅኢካ ምሰበልካ ምቕል ትብል እንድሕሪ እታ ከርነል ደረኺብካያ ግና ቲ ክትብል ኢትካ ስጋዕ ትምለጥ ትቆርፃያ ከዓ ግን زيد اللي أفرت خاطر تفعل نحنا نقول زي لنا ها كم هو ينزل رأي من اللهم هنياتو تدخمنا هنا نلبيو يلنا أبي إذا لس دخمتنا هنا دخمتنا هنا سي أبي وراجع خاطر زي الله دخمتنا هنا نبقى أصلنا هماني زي الله نو دخمتنا هنا أب حدا حساب نمت سل زي لنا هنا قدام الناسنا سريعنا دين خير سل زي لنا هنا قدام الناس قاعد دين سرعنا قنا زي أزيو أزيو أسرقاني سل زي زي ناي ناي ناي إساس نقول زي لنا ናይ ኢትዮጵያ ናይ ኢትዮጵያ ኸመልሳይ ገለ እዚ ዲበልተብሉ ክንድራ ኸነዛ ኸንታይሽ ምኾን ከም አማኑኤል ግና ናይ ኢሳያስ ሕልሚ ዓቢ ናይ ምኻን ማግሎኖሚያ ይባሃል ዓቢ ናይ ምኻን ሕማም ይኸዚ ሂኒድ ሳይካትሪስት ሄልፕ ሂም እምበር እዚ ሲ ኖርማል ሰብ ኣይኮነን ፅባሕ ንግሆ ክትብልዩኹም ክትርዩኹም ኣርባ ዓመት ፅሉል ገዚዋ ዝሃገር ክበሃል እዩ ዲስ ጋይ ኢዝ ኖት ኖርማል ናተይ ገምጋም ኖርማል ኣይኮነን ምክንያቱ ኣብ ሕማቅ ዝሕጎስ ኣብ ሕማቅ ዝዓቢ ኣብ ሽግር ትራይቭ ዝገብር ሕማም ዘለዎ ናይ ኣእምሮ ፀገም ዘለዎ ሰብ ዳ እምበር ጥዑይ ሰብ ክፉ እናጋጠሞ ከሎ ደስ ኣይብሎን ደስ ኣይብሎን ስለዚ ኢሳያሲ ምናቱ ድሕሪ በብ ሓደ ቀሪፍና ድሕሪ ኢናያሲ ኩሉ ግዜ ኣብ ክራይሲስ ዝነብር እዩ ክራይሲስ እንተዘይልዩ ክፈጥሮ ኣለዎ ስለዚ ንዓና ከዓ ክራይሲስ እናሃበና ነቲ ንኡ ክነሳሲ ትንፋስና ውፅኢና ኣለና እምበሪ ኢትዮጵያ ንኤረትራ ክትልሕቃያ ዝበሃል ነገር ኣነ ብዙሕ ኣይረኣየኒን እዩ ግን ክነዳኸም ኢና ግክምቲ ኤረትራ ክትከውን እያ ናይ ካልእ መጋበርያ ከዓ ክትኸውን ከም ትኽእል እምበር ቲሶቨርኒቲ ናይ ተዓድሲ ስቂኢልካ ውስድ ኣቢልካ ተተቕምጦ ነገር ኣይኮነን ኢሳያስ ንድሕር ክገብር ንድሕር ኮይኑ ብዙሕ ነገራት ክመፅእ ኣለዎ ፓርላማ ብምሉእ ክሰርሕ ኣለዎ ዊሽ ኢዝ ኖት ወርኪንግ እቲ ሰብ ነቂሒሉ ስለ ዘሎ ዝገብሮ ዘሎ ኩሉ ሰብ ንዛረበሉ ስለ ዘሎ ኣይዶንቲንክ እቲ ስርዓት ድሌት ክህልዎ ክእል ይኸውን ምክንያቱ ኢትዮጵያ ንድሕር ተጠርኒፎም ኩሉ ግዜ ናብ ቀይሕ ባሕሪ እዮም ዝጥምቱ ብፍላይ ድማ ህዝቢ ናይ ኣምሓራ ብፍላይ ድማ እዚ ናይ ኣምሓራ ዝበሃል እንታይ ሽሙ ገዛኢ ሓይሊ ንሕና ቅርእታይ ሽ ክሳድና ተቆሪጣ ኤረትራ እዮም ዝብሉ ከምኡ ንድሕር ኮይኑ ዳ እሞ ኬንያ ወደብ ናይ ሞምባሳ ናይ ኬንያ እዩ ኡጋንዳ ምስኦም ክበኣሱ ኣለዎ ሩዋንዳ ክበኣሱ ኣለዎም ኮንጎ ክበኣሱ ኣለዎም ሳውት ሱዳን ክዋግኡ ኣለዎም ማለት እዩ እዚ ኣብ ኣፍሪቃ ጥራሕ ሲ ልዕሊ 35 ዓድታት ላንድ ሎክድ ካንትሪስ ኣለዋ ኣብ ኣፍሪቃ ጥራሕ እዚኣተን ዶብ ባሕሪ ክረክባ ንድሕሪ ኮይነን ክበኣሳ ኣለዎን ማለት ዲ እዚ ስቂኢልካ ሃለውለውዶ ኣሎ እዩ ስለዚ ንሕና ከመይ ገርና ንጥቀመሉ ኢትዮጵያ ከመይ ገይሮም ነስናህና ወድባት ንጥቀምሉ ከመይ ገርና ንዓና ንሳቶምን ብሓንሳብ ክንዓቢ ንኽእል እስትራቴጂካሊ ክንሓስብ ክንክእል ኣለና እዚ ናይ ናቱ ግና ስጋዕታት ዘለዎ ብከማ ክቅፅላ እዩ ንሱ ምስከደ ከዓ ብድሕረይ ሳዕሪ ይቆላ እዩ እምበሪ ኣነ እዚ ኢትዮጵያ ንኤረትራ ክልሕቃ እዚ ኢሳያስ ዝገብሩ ዘሎ ሓንቲ ዓዲ ክገብራ እዩ ዝበሃል ናይቭ ፖለቲክስ ኮይኑ እዩ ዝረኣየኒ ምክንያቱ ኣይከይድን ይኸኑ ከዳኽማ እዩ ክድውና እዩ ምክንያቱ ደዊንዎ ኣሎ ትምህርቲ ጥፊእዎ ኣሎ ቁጠባ ጥፊእዎ ኣሎ ኤረትራ እኳ ሃፍታም እ ካልእ ኩሉ ገዲፍና ሲ ካልእ ኩሉ ገዲፍና ሲ ብጨውን ብዓሳን ሕጂ ከዓ ብፎታሽን ክትነብር ትኽእል ዓድያ ነራ ብዘይካ ትካልእ ኣብ ውሽጣ ዘሎ ትካልእ ሂቪ ኢንዳስትሪ የድልዮ ናይ ማዕድናት ክትገብር ንድሕሪ ኮይንካ ናይ ነዳዲ ክትገብር ንድሕሪ ኮይንካ ሂቪ ኢንዳስትሪ ኣሎ እዚኣተን ግና ጨው ሲ ስሕር ኣቢልካ መእለይ እንድሕሪ ጌርካሉ ፀሓይ ምሳረቦ ጨው እዩ ዝኾኑ ምሳናትን ክሸጦ ትኽእል ኢካ ፖታሽ ንገዛ ርእሱ ጥራሕ ናብቲ ባሕሪ ምምፃእ ይደልየካ እምበር ኣብ ሙሉእ ዓለም ተደላይ ናይ ሕርሻ ብዘይካ እዚ ናይ ፖታሽ ንታይሽንታት ኣዝዩ ታይሽ ሕጂ ብቁጠባ ሲ ወያ ቶኪንግ ኣባት 6-7 ሚልዮን ህዝቢ ኤረትራ ሲ እቲ ዘለዎ ሃብቲ እኩል ታሪፍ እዩ ግን እንታይ እዩ ዝመፅእ ሕጂ ኣብኡ መልዩ እኮ ኤረትራ ቁጠባ ነብሳይ ትኽእልና ኮ እዩ ዝብሎ ልክዕ ከምዚ ናይ ኣርባዓታት እንታይ ኮይና ዘይ ትኽእል ዋላ ብኣርባዓታት ኮ ኣይትኽእል ኢና ክትብል ኮ ዲስማንትል ጌርዋ ኮዩ እንግሊዝ ኣጋጣሚ ንድሕር ፖርት ሱዳን ንድሕር ኮይትኩም ኣብናይ ፖርት ሱዳን ወደብ ማሳዋ ዝብል ኣሎ እቲ ክሬን ካብ ማሳዋ እዮም ወሲዶሞ እዚ ናይ ተለፈሪካ ዝበሃል ዝነበረ ንፓኪስታን ተሸይጡ ስለምንታይ ኤረትራ ብቁጠባ ነብሳ ኣይትኽእል ኢና ሓደ ካልኣይ ከ እቲ ኣብ መንጎ ክርስትያንን ኣብ መንጎ ኣስላምን ከዓ ባእሲ ክሳሲ ጀሚሩ እዚ ኤግዛክትሊ ወት ኢሳያስ ኣን ሂስ ክሪንስ ኣርዱ እዚኣዮም ትገብሩ ዘለዉ እኮ ሕጂ ነዚኣ ስለምንታይ ኢና ክነቕሓላ ይኽእል ኖኖ ኣቦታትና ለባማ ስለዝኾኑ ደርሆ ድዮም ሓሪዶም በግዕ ድዮም ሓሪዶም ንሕና ኣስላምን ክርስትያንን መፈላለዩ የብልናን ደቂ ሓንቲ መሬት ኢና እምነትና ሒዝና ሃገርና ናይ ሓባር ኣለና ኢሎም ደፅሑልና ሃገር ኮይ ነዚኣ ክነፅንሓ ይንኽእል ንሕና እንታይ ይፀገምና ስለዚ እቲ ዝበሃል ትንታነታት ኩሉ ግዜ ኣሎን ድዩ እቲ ንሱ ዝዛረቦ ናቱ ድልየቱ ዓብይ ናይ ምኳን ድልየት እዩ። እዚኣ ከዓ ሕማም እያ ናይ እምሮ ሕማም እያ። ምናልባሽ ክኢላታት ዝያዳ ክትንትንዎ ክእሉ ዝያዳ ንኣሃቶም ክገድፈሎም ክእሉ ናተይ ዓውዲ ስለ ዘይኮነ ግን ከም ሰብ ኢሳያስ ኩለን ድገብረን ናይ ጥዑይ ሰብ ኣይኮነ ኩሉ ግዜ እዩ እታ ኣብ ኤረትራ ዝተገብረት 1990
0: ኩራት ሰማዕትና እምበረይ እዚ ናይ ዶክተር ኣማንኤል ብዛዕባ እዚ ናቱ ርእይቶ ብዛዕባ እቲ ናይ ኢሳያስን ኢትዮጵያ ንኤርትራ ክሕዝዋ ክእሎ ይኽእሉን ዝብሉ ኣዘራርባታት ኩሉ ኩነታት ናይ ዓለም ምቅያር ሱቅ ተራሰብ ኣይኮነን ዘፅንዑ ሕግታት ኣለዎ ዘኽብሩ ሕግታት ኣለዎ ብዙሓት ሰባት ውን ዘለዎ ግን ሓንቲ ድኽምትን ዓቕሚ ዘይብላን ኤርትራ እንድሕር ዝኣብ ኮይና ናይ ዝኾነ መፃወቲት እያ ትኸውን ኣይ ካልእ ሲትረፍ ኣብዚ ኩናት ዝነበረሉ እውን ሓይሊ ኤርትራዊ ስለተደኻመሲ ጅቡቲ ናብ ጅቡቲ ከማኒ ኤርትራዊ መንእሰይ ክሃድም ክኢሉ እቲ ኩሉ ንብረት እዚ ኩሉ ሃብቲ ባህርያዊ ሃብቲ ኣብ እስትራቴጂካዊ ቦታ ኣገዳሲ ዘሎ ኩነታት ኤርትራ ልዕሊ ዓቕማ ሃብቲ ኣለዋ ልዕሊ ዓቕማ ሃብቲ ማለት ትሕዝቶ መሬታውን ማዕድናውን ሰብኣውን ነዚ ግን ኢሳያስ ደቋቂሱ ዘለዎ ወለዶ መንእሰይ ንስደት ዝኸይድ ኣብ ሃገር ከይነብር ብትምህርቲ ድሑር ገይርዎ ዘሎ ብቐሊል ዝረአን ብቐሊል ዝግመትን ኣይኮነን። ስለዚ ምስ ኢትዮጵያውያን ናይ ኢትዮጵያውያን ዘካይዶ ምድኻምን ምርማስን ዘካይድ ማለት እዩ። ስለዚ ድሕሪ ዓለም ከዓ ሎሚ ኣብ ሓይሊ ዘለዎ እምበር ሓይሊ ንድሕር ዘይብልካ ኮ ቆልሕ እውን ዝብል የለን ሓይልኻ ክድልድል ግን ኤርትራውያን ክንሕይል ክንድልድል ክንክእል ኣለና ኩሉ ብሸለልቲ ርዝ ብዛዕባ ዘይነ ዓይጨውን ናይ ክስታይ እዩ ዝበሎ ቅዲ ዝሓለፈ እዋናት ተጠቂሱ ነይሩ እዚ ጋዜላ ዝበሃል ናይ ውልቀ ሰባት ገይሮም እዚ ኩሉ ኣውቶቡሳት ባቡር ከምቲ ቀደም ቶም ቀደም ዘርከብ ኩሉ ማለት እዩ ብዘናቢል ዝሽየጥ ዝነበረ ከም ተራ ግራት ከም ሰዊት ግራት እንዳኣከበ ዝገብሮ ዝነበረ እዩ ብጀካቲ ፋብሪካ ንደገ ናይ ሰደድ ኮይኑ ወፃኢ ገንዘብ ሰራሕተኛታት ከዓ ዝኸዱ ፋብሪካ ሸሜንቶ እውን ዝነበረ ማለት እዩ። ስለዚ ብዛዕባ ናይ ሕክምና እዚ ናይ ኣብዚ ናይ ማይ ግን ብቐሊል ዝርአ ከምዘይኮነ ኤርትራ ምክንያቱ ኣብቲ ናይ መወዳእታን ኣብዚ ተሓተን በፂሕና ከም ዘለና ካብዚ ተዓዚብና ካብዚ ርኢና ከዓ ኤርትራውያን ይኣክል ክንብልን ክንላዓልን ይግበኣና። እዚ ከይ ዘሎ ዕሽነት ድንቁርና ዋላቶም ጀነራላት እውን ኣሕዋቶምን ህዝቦምን ዘይብሉ ክነብሩ ይክእሉን እዮም ኣብ ደገታት ኣብ ዝኾነ ዋላ ኣብዚ ከባቢታት ናብ ከይተረፈኮ ትካላት ኣለዎም ይዕበይናስ ኣብ ኣፍሪቃታት ከዓ ዘሎ ተሰዲዶም ክነብሩ ድዮም ደቆም ታ ኤርትራ እንድሕሪ ዘይትነብረላ ኹንካ እንታይ ክዓብት እዩ ኣብ ሃገርካ ንድሕ ኮን ስደተኛ ኹንካ ትነብር ኣብ ናይ ኣፍሪቃ እኮ ሓደ ዕቡድ ዝኾነ መራሒ እንድሕር መፅኡ ከምቲከም በዓል ናይ እጓነ በዓል ኢድኣሚን ጉትኩት ኣቢሉ ንብረትካ ጠፊ ዋላ ብኢትዮጵያ ዝተገብረ እውን ናይ 98 ኩናት ክንዲ ኤርትራዊ ድዩ ኸሲሩ። ስለዚ እዚ ኣብ ግምት ብምእታው ደጋፍን ተቃወምን ዘይብሉ ኩሉ ኤርትራዊ ክነቅሐን ክበትል ኣብዛ መወዳእታ ዝበላ ዶክተር ኣማንኤል ከዓ ከምቲ ኣቦታትና ፌደሬሽን ምትቀበሉ ተቕሲም ኤርትራ ንሱዳንን ኢትዮጵያን ምምቃል ዝብል ዝነበረ ኣይንምቀልን ኣብ ሓደ ክንከውን ኩሎም ቶም ሓድነት ኢትዮጵያ ዝብሉ ምስ ኢትዮጵያ ዝብሉ ዝነበሩን እቶም ኤርትራን ናፅነት ዝብሉን ዝነበሩ እዮም ገይሮም እሞ ስለዚ ካብዚ ንለብም እንዳበልኩ ፅቡቅ ቀዳሚ ሰንበት ብዝቀረበ መደብ ዕጉባት ክትኮኑ ተስፋ እገብር እሞ ተሓንቀኒ እዩ ናይ ዝመፅ ዘሎ ቀዳማት ትበል ምስኡ ከዓ ሎሚ ኣውዳመት ሞ ኣውዳመት ትብለል ማለት እዩ። ማለት ኣውደ ኣመት ናይ ማርያ ማለት እዩ ተኣመንቲ ክርስትና ማለት እየ ናይ ፆም ፍልሰታ ፆም ዝፈትሓልኩም